ሁለት ኪሎሜትር ይደመስ ሰዲ ኪሎሜትር ተሰሶ ሹክደክስ ሞሁን ሽማዚያ ከራባን ጉዳራሽ ነስ ሽር ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ